ሃያላቲና ዝብሉ ናጽነትና ንምምዛ ኩሉ ክፍአት መሐልኻታትን ተደጋጋሚ እገዳታትን በጣጢስካ ዝሰዓርካ ህዝብ ኤርትራ ኣውሽትን ወፃእን ትርከብ እንኳዕ ፍረ መስዋዕትኻን ጻዕርኻን ብርሃን ክትርኢ ኣብቃዓካ

ነቲ ዘይ ስገር ዝመስል ጸልማት ገላሊኻ ናይ ተስፋ ብርሃን ቀንዴል ዝወልዓኻ መሪሕነት እንቋዕ ኣብቃዓካ።

ምእንትናጽነት ካን ክብርታት ካን ክትብል ብሰንኪ ኣደራዕ ዘይፍትሓዊ እገዳታት ኩናትን ወረ ኩናትን ስነ ኣእምሮዊ ኩናትን ቅጠባዊ ጸጋማትን ተጻዊርካ ስንኻ ንኺስካ ዝተቓለስካ ህዝቢ ኤርትራ ብፍላይ ኣብ ውሽጢ ዓዲ ትርከብ እንቋዕ ዓወት መጐሰካ።

ደጊምና እንኳ አብቃዓኩም ዳብልና ቀጻሊ መደባትና ዝተፋላለ ግጥምታትን ብሎታትን ሒዘልኩም ቀርቤ ሓንቲ ኻብአን ጸበልና ኣፋ ንጸጉለይ ትብል ግጥሚ ናይ ብኤፍሬም ሃብተፅዮን ወዲ ገደ ተገጠመት ግጥሚ ናባኹም ከብላ እየ። ከይቅሰብ ከይዕሰብ ከይጸግብ ከይዕግብ ጸበል ነቕፋ ንጸጉለይ ፈይፈይ ኣብሉለይ ዛንታ ትማሊ ሕልኽላኽ ምስ ተፈጥሮ ምትህልላኽ ምስ ሰብ ሰርሖ ምድልላኽ ብመውጋእቲ መስዋእትን ንመቑሕን ማእሰርትን ንፍርሕን ራዕድን ምስዓር ብምንባሩ ዘይውዳእ ለይትን ቀትርን ምቁሩን መሪርን ፈተነ ሰብን ተደማሚሩ ኣቐንዛዊ ነበረ ዋግኡ ብመንፅሩ ትማሊ ዝተሰከምኩምዎ ወይቲ ኣብ ዝባነይ ዝራዕራኽዎ ናይ ታሪክ በደላት ዝርያ ሓያላት ሲዒረ ዘይኣለኹ በሰላታት ረሲዒ ኮይነ ከይደንን ከይዕሰብ ኣንጻር ገድለይ ኣንጻር መትከል ገድለይ ከይቅሰብ ጸበል ንጸጉለይ ምስ ሕልልናይ ክመሓሰብ ትማሊ ሰብ ምዃነይ ከምዘይርስዓኹ ሎቡ ሰቢኻ ከይብለኒ ንነብሰይ ባህግታት ንዓይን ዓይ ከይከባ ምስ ረብሓ በይነይ ከይረባ ነቶም ድፍእ ዘበሉ ንባህጊ ሓፋሽ ዝሰመንጠሉ መባእ ዝኸፈሉ ረሲዐ ከይሻድን መንጉዳ ከይትዕነን ጸበል ናቕፋ ንጸጉለይ ፈይፈይ ኣብሉለይ ኣበሳይ ክንዲ ዝእርም ሰብ ገበሮ ሕድረይ ከይጠልም ሰብ ገበሮ ሃነፍነፍ ከይሃርፍ ንድሕረይ ከይገድፍ ጸበል ንጸጉለይ ካብቲ ሓመድ ናቕፋ ካብቲ ናይ ራእይ ናይ ዕላማ ካብቲ ናይ እምነት ናይ ብጻይነት ካብቲ ናይ መብፅዓ ኣንጻር ወፅዓ ካብቲ ንዓይንዓይ ነውሪ ምቅድዳም ንወስባእቲ ዝረኣየ ሓመድ ንጸጉለይ ፈይፈይ ኣብሉለይ ካብቲ ዓፅመ ስግኦም ዝኸስከሱ ብደሞም ዝተርከሰ ካብቲ መንፈሶም ዝወረሰ ሕልሞም ዝተተርኣሰ ካብቲ ልዋም ድቃሶም ዝወሰደ ታሪክ ዝወለደ ንጸጉለይ ካብቲ ሓመድ ናቕፋ ነዛ ሕልናይ ክዕርፋ በዚ ተዘይሰሚዐ እዝነይ ዓቢሰ ሕድረይ ተዘንግዐ ኣህነፍኒፈ ሕሉፈይ ተረሲዐ ኣብ ናቕፋ ኣብ ድፍዓት ጽንዓታ ውሽጠ ውሽጢ ውሽጣ ጠያ ኣዚርኩም ዕጦንኒ ካብቲ ቕጹልታ ካብቲ ታሕቲ ታሕቲ ዝዛሪ ማይ ኣጀብጂበ ክህደስ ንነብሰይ ክጸንዕ ካብቲ መትከለይ መቃልሰይ ማይ ጮሎት ሕድሪ ኣቕሙለይ ምስ ሕልናይ ውዒለ ሓዲረ ሰብ ውዕሎ ጸብጺበ ዘኪረ ኣብ ደንበ ውፍያት ክምዕቐብ ካብ ጸበል ሸውዓተታት ሕጽቡ ካብ ብኤፍሬም ሃብተጼን ወዲ ገደ

እንኳ ንዛ ክብርት ዕለት አብቃዓልና እንዳበልና ሕጅውን ንዛ ናጽነት ንምምፃእን ንዝተሓልፈ ግዜን ዘዘኻኽር ዝተፈላለየ መደባት ሒዘልኩም ክቐርበ ሓንቲ ኸዓ ብተስፋለት ይሳቅ ዝተገጥመት ግጥሚ እታ ጁባ ትብል ፈውሲ ማሕላ ተተረኽባ ጠቕሚ ንዓይ ኣርሲዓ ክትረክብ ዛሎሚ ቀዳዳ ጽኒዓ ኣብቲ ረመፅ ጓህሪ ብጻይነት ሃኒፃ ኣድልዲላ ፍቕሪ ጢሜት ናቐንጠወ ዕርቃንና ተጠቕዐ ኣብራኽ ወለሊሉ ህይወትና ዋለአ ባህርን ሰብን ስራሕን መዓቱ እናወረደ ቀዳ ነይሩ ፍቕሪ ዘማሙቐ ረብሓ ዘይንታዩ ክንው ኣማዕልዩ ብፍቕሪ ታቐዳድ ባርነት ኣልዩ ዕጥቁ ከይውረደ ብርኩ ከይሰበረ ጀብጀባ ንዊሑ ንሱና ሓፀረ ሙሉእ ተላቢሱ ቁምጣ ተቐየረ ፃማ ኸርተቱ መሊኡ ከቢቡ ገደል ናተጠምጠመ ገደል ናተጠምጠሞ ንገድሊ ጓል ወዱ ንናፅነት ክደሊ ሱኑ ኣንኪሳቶ ጌራቶ ተፃዋሪ ለሙ እውን ኣወናዊኑ ዝህርፍ እናተፈታተነ ፅንዓታ ዘላሕልሕ እምነት ዝተነብሮ ዝበፅሐ ኣብ ምዕራፍ ቁንጣሮ እናተሰድዐ ረሲዑ ንሕሉፍ ነባርን ዘይበልን ለቢሳ ክትሕደስ ኣየስድዓን ብላይ እዋን ሓድሽ ዕሽር ናጠለማ ሓሳድ ናሓንፈጣ ከርተት ከይኣክል ናብራ እናወጠጦ መትከል ከይንቕነቕ ረኣዩ ኣድሚቓ ዓፀፋ ንሓቂ ዋርሳያ ጉልቢታ መትከልቲ ቐዳድ ኣሳጊሩ ረመፅ ታሪክ ዝሰርሐ እናፀየፈ በለፅ ንውሉድ ወለዶ ሰሪቱ ዘይንቕነቕ ሃኒፁ ሓሊፉ ዝበሎ ዝውረቕ

ሕጅኻ ሒዘልኩም ዝቐርብ ካብ ማሰን መልቀስን ቀዳሞት ብሰሎሙን ፀሓየ ዝተበለት ብህሎ ቦታትና ሓንቲ ናዋኸም ከብላ ዓሊ ማሕሙድ ደመና ብ1957 ጓል ብላታ መሓመድ ዑመር ማሕሙድ ከምፁ ካብ ሰንዓፈ ናብ ቁረት መርዓት ምስተወርደ ነጋሽ ታግላ ነቶም ሓዎም ዘመርዓቡ ዝነበሩ ወዲ ጎደቦ ዓዶም ዝኾኑ በዓል ዑና ሓያማት ሱናቡራ ማሕሙድ ደመና ክሕጉሱ ዋጋ ኣታ ወዲ መናፈር በዓል ወርቂ ኣልጋ ወዲ ጋዕሶ በዓል ወርቂ ኣልጋ ወዲ ማሕሙድ ደመና በዓል ወርቂ ኣልጋ ብዑልነቲና መፂና ብስጋ ሎሚ ኣይንደልየካን ዋላ ሓንቲ ዋጋ ኢሎም ማሰበሉሉ ገረመድህን ብስራት ግን ነጋሽ ዓወይ ተዛሪብካ ጌጋ ኬድካዮ ዘይውዳእ ፅርግያ ብኻርታም ዝረብረበ ዳንጋ ኣውራሎ መንበር ዘድልየና ዋጋ ክብሉ ስናብር ማሳኣቶ ነጋሽ ሰሚዖም ብጥራዩ ከይፋንዎም ዝላቡ መልሲ ሃቡ ከንቲባ ክንፉ ወልደ ገብርኤል ዝበሃሉ በዓል ጥሪት ይኹኑ ብእኽሊ ሃብታም ዝነበሩ በዓል ጉርጉር ዘርኢ ሞሲ ኣዝዮም ሸምጊሎም ካብ ተስዓታት ዕድሚኦም ምስ ዓረፉ ገረመድን ብስራት ከምዚ ኢሎም ኣልቀስሎም ከንቲባ ኸበዶም ነቒልኩም ዶ ከንቲባ ኸበዶም በዓል ኣዝማች ንጉሰ መካይዶም በዓል ከንቲባ ልብሱ መካይዶም በዓል ከንቲባ ጎሹ መካይዶም በዓል ከንቲባ ደሱ መካይዶም ክንዲ ሰማይ ዝኸውን ሃዳድሞም ኣርባዓ ፆም ዘኽይድ ኣዕውልዶም ንድኻታት ዝወፍዩ ጉርዶም ሓጋይ ምስ ክረምቲ ዘይውሕዶም እንክፀንሑ ስቡሓት ሓሪዶም ኣከለን ጉዛይን ዝእንግዶም ንቐልኩም ዶ ከንቲባ ኸበዶም እንቋዕ ደኣ ለቐቑ ንእዶም ባዕሎኦም ንቒሎም ተፈሪዶም እምበር ሓያላይ ኣይረኸቡን ዘገድዶም 90 ዓመት በሊዖም መድቢዶም 100 ዓመት በሊዖም መድሚዶም ደጊም እንተሞት እንታይ ግዶም ኣርዓ ኸዱ ኣርዓ ወሊዶም በረባሻ ሃይሉ ዝውላዶም ገነት ሰማይ ይግበረሎም ዓዶም ንኣቶ ገረመድን ትቕብል ኣቢሎም ከዓ ነጋሽ ሳግላ ነዚ ስዕብ መልቀስ ገበርሎም ከንቲባ ኹንፉ ድሓንኩኑ ከንቲባ ኹንፉ ከይብሉኒ እንዳባ ኣበይ ተሪፉ እምበር ድሕሪ ገብረ መድህን መልቀስ ዘይምልካፉ ወጨፈኩም ክልተ ዝኣፉ ሊሎ ሰማይ ዘውርድ ጸርጊፉ ሽዳውንኩም ማይ ባደ ዝጽፍፉ ወሰን መረብ ወሪዶም ዘዕርፉ ንኣራዊት ምራኽ ዘየልክፉ ብበረኸቶም ድኻታት ዝሓቕፉ ከንቲባ ኹንፉ ካብ ዘበነ ውብኤ ቁሩብተይ ዘትርፉ ናይ ዘበነ ቴድሮስ ዘምፅኡ ብጥርንፉ ናብ ሃፀይ ዮሃንስ ዘምፅኡ ብጥርፉ ናይ ጢልያን ዘምፅኡ ብጥርንፉ ናይ እንግሊዝ ሓንቲ ከይገደፉ ክትነብሩ ዶ ደኣ ሓደ ኣፉ ተረሲዕኹም በይድኹም ክትተርፉ ከም ዓለምኩም እባ ሓመድ ልኸፉ በልዎም ይበሃል።

የሆናንቲ አረዝኾነ ህዝቢ ኤርትራ ናጽነቱን ክብረቱን ዋጋ ዝኸፍል እንቋዕ ንዝኽብር ዕለት ናጽነት ኣብቋዓካ